0: 이니 체크도 된 토론 말다. 니게 체크가 그 쇼그나니 니가 산 끝이라 메고 뭐. 다 체크가 그 돈이 지금 속 속고 거기다리 고르는다. 가이 일이라 체크가 불라카니 그렇게 까거나 신은. 맞다리 다 조회 그런 님이 니 잡지요.
1: 제
0: 니더니 소셔 군다 아추브 결정 거 당을 주사는 날이 아추브 녹화 망소선 보내셨나? 직지가 아니라는 본인 거 아니 대한다 돈 고른 게 돈이 다 그렇게 쓰여 진짜 다 소진 그 요소는 우리 손에다 직직과라 간지한 루지지 않고 좀 시기근 루지지 않고 시기부터 또 그때 지금이 고마다 또 그때 내고도 영어발은 내고 누구 갑자기 혼스톡 된지지 않고 아 고마다 시라 신도나 야 또 지금 시기그라디 라카니 지금 초이그리드 뭐 레지나 스코티미가 아 콘순단도 메인은다 더그진 싱거 다른 거 틈틈 개방해 지려는데 시간 오빠 잡진 되고 그러면 진진도 맞지.
1: 아래 디나슈니 저 텅디 렌층거 찬바니 봐. 잔츠 말론 저 찬바나 시규예.
2: 참 혼자장부 응악거고 퍼리 참이 세제 님저 탕머르단.
3: 야 참말론 저
1: Regan Ladina Tangi Janch Malonjig Sambanachi, Sani Mung Tsuk, Nguyen Dongling Gurg, Nadun Zu, Gunter Zonin, Dikoni Mara Katarina.
0: Oh, yeah, Dandi Sani Mung Tsuk, Nguyen Dongling Gurgundani, Nadun Zu, Chirk Funk. Dongma Lakani, Unata Kirby, Nguyen Dongling Gundria, the Dunda, Sediment. Near Mo in Gina Kirby. 제가 그 가진 것도 본다 사오면 선바 먹고 나 거니 그게 다 원은 자기 고름도 본다요 강도림바 단디미즈 강나돈 제가 학습 단다 크마 크마요 제가 다 내가 자들만 있는데 지금 시작 것이 아니구나 아 너도 돈인 건 제한도 본다 자들만 먹고 나 거니 다 아추다 산이 뭐 초선 전에 석불도 놓고 뭐 초선 전이잖아 다 판생하라 고무로 시작하나 멍치어우다 단순 정상한다 다 모히는 된다 니니는 된다 되는지 티미인도나다 저기 그 고르무다 할때 제고도 다 먹토니 다 돈던다 돈던다나 하도 이 돈 다 주고 손다 돈다 하좀 생 아 팀토 다 그렇게 저들이 되지나 니 응론도 돈 할때라 다 꼴꼴도 단순한 여지 다 그 선토나다 팀이 맥 아따 똑똑 치르. 디 한니다 추고 다 랑거 사미게 아니니라 디완다 똑건데 인나다. 대강다 똑건다 다 달린 추고 데 콘튼도 미크다. 지 고모 또 시라직 들고 나이나다. 아라스티고나 지 다니거라 간자군 주고 돈지다. 아 그때기 지치티 아 간자군 주고 대양 지 똑난도 마데 야나는 거는 거 니튼디면 하죠만까. 다 똑똑 치르. 아니야모 다니다 소나 코니 시작코노 제가 가진다 돈도 사오면 다 저던 거 그 제가 그 니기 지요 나라요 고르무트 제가 또 그것도 자치 참으기니나 디라카더니요 사오이 땡큐요 마다 칸이 직시하는 마도 딱가 캐슬어 그 형 제가 그 돈도니요 땡크 그시 요 나라요 그렇게 제가 또 그것도 참든다 다 제가 하나나 랭고는 된다 다 제가 또 그것도 형 자치제 이거는 된다 김토 제가 그다 또또 참된 거다 회전 그 아주 이제 큰 지나든 제가 그 밑든다니 아 땡크 요 그거 다 노리리 그 에노피아 그 더 지역에 하나 더 나오죠 이나요 아주 뭐 저거 다 뒤탔더니 땡크도 먼저 치는 말 마히도 저희 제가도 또 땡클 이더나요 자크 그 참된 거 제가 그 잡히기 가이더는 건 나서 하죠 뭐 또또 다 니야모
1: 제
0: 아 담바마고 라카니 샤나타 체드르지나 추건디 월런도 똑는 제이 고름도 똑는 강도된다 다 고름 차트 때랑가 톤도나 아 때랑신도 나스카가 톤도나 나스카 될코노 다티 손도 티 고름 티 톤이 크르긴지나 고름도 하라 신도나 또 신도노가 어떠요는 말아 또 대가요는 그것도 고다가 고름 때랑치 고름 차트 소소는 좀 저익도 얻고도 레조가 쏟다믹 다 똑같지 딤초다 고름부터 똑똑한다. 원은도 똑똑한다. 지대랑 근절이 잘 보나? 딱 하기로 하나요? чертон гэж чигнэнэ ёчинэнэ тэмийнэ чигд тогто шэрэ дим бодмо ачи гомын симсар тона чертон гэж чиг шэрэ лэн чигд тогто не пэрсо
1: джи
0: инаё та чугсани мацко гэтэ инжэнэ гомын шин ёк гомын тэржи го корм тэрэда чертон ён мохи инаё та нин чэтэн тэн ёк та сон сэтэр шиг тон сэтэр дэг шин тона ти вар тони кэрге хонтгы ён мата шин тоно го тои нас го нимэ чирэ мэт тим то гомын шин цар сона чигдэ шэрэ лэн жигэ тати сонэн дэ ёмэ кэрге чигдэ тогто сэрэ лон тона та тогто мэпэр ячугэ янти комшитэ мэк тэмэна та чазэрэ нэ чигдэ тогондэ шэрэ лэн жигдэ ка чигэ та гомэндэ ара тома тосона чи чигэ сэрэ нэ чигдэ мэпэр зок жи мэпэр мазина та тати гна то чазэрэ нэ та жигтон та лозэ на тэ зэнгорна я ян чигдэ чэрэн я когом дэмэ чала чившин мэзи ян то нэ мантон кэ чэжэ мангэ та шонгё та токотэн дэн та гонгэ токам мон цоо зон дали кэргэ нэрэн тон лэн гэр кони натон чэ зон нэ та ти шогни а то мэр кэ
1: жэ жэ гэн лот хэ дичи жэ дина тэ тэн жэ би ингэвэн тон лэн гэ хантэгэн дон чэ кэ шогни а дин дэн гэ мам мон цоо кэ нямэ чэ шэ го са кэн тэг зон нэ ди кони ян гэн лэ кэмэ цам чэ рэ нэ на
0: о я я косо та чертэн гэ хонтэг дон чэ кэ шогн дэни та чэ сани манцо натунга та чэз кэсмок дон мо чэ зэ нэ хонтэг гэ дэхи чэмба дэ дон дэхи ния мо та хонтэг гэ хонтэг дон би ния чэмба хонба мо чэ зэ я хонтэг ян жок гэ кэргэ ин я ян дэхи чэмба та дэ дон дэ натун зэ нэ кэсмок чертэн гэ та чэ та сма гони шэк гэ нога манцо гэ нэлэ нэ хтон дэн гэ тан жэ ан дэ дон дэ чони онстогн да тогн да донцо кшгни та нямдык шиг беса конкон окснота а тамин дани намбаз га сым гогони кадай тому маучэрин я кырг гогом учи тона чи тон ного хойг да тогт чиг нямдык ко та хой хойгон жог жина чуга чиг ла сука а тимчо чайг ла сука тимчо чи канжа чину га канжа га йеге вона канжа га йеген да тогн да чиг нямдык ко чиг ти хани та чаг жиня а чуга пансин га ковтон га Ani tsar, da, nyama chez zi nina, sami gansu ka yin nina. Dintro kargo aga, toktong laga chirka anchong chimi zi nina, da la suka, sao yin chok ilaka. Di hani da kargo yin zi, da chi gormu uchi to na, gormu chomu zi uchi yin nina. Dintro gormu tago, chua kung tu gansu ka chua go nina, da sao yi, dan kri chui. Dintro da gormu tago, shira ter go na, da titsul nam zi ka ter go nina, di chel zi togo to sao yi, dan kri chui. Di hani da shi gong nina vishya nwa chuga. Чекан да тогонд чэниг якэм вара ачиёна чекан да тогд сауи ик тогон тавчу да тогонд сикач да тогд томнош а тэни ниаму лакэм чэлфона чугда гормун да тогонд а да томэр ачуг чи дали а пансана ап чи тон дона да ниоина чуг гормэна чугд хацра чтер гори котли гуду да вар кэм дэнг да тогонд хшиг качэн хши ортог Тэ динэнэ эч өрнөөх тонлен тонди шиэли сонэта кэргэч зөкөзэнэ. Ачуг динтэ лагкурина лагтэ терэм чугур мутэд тарашчэ жуй тана чугур мутэ дэглэгэ шатома ташыртон нуга тойгтэ токупэ кэч. Тэмэна тата картон терэм ачугэта капр кэлэмни. Тэмэна ачуг нэ кэнгэлэмни гомэтэ тонди нэ кэнгэ токунэ хартэра коркуду. Тэ корку нуга кортон кортон нуга ягэтэ токупэ. Кэчик на кондарстар куркуна да чу капрлам чугэр на кондарстар куркуна ди капрлангэ ди сэн тхондо тхондо ранг нян жугэ чуд кэчик тан ди корм ди тхондо чэрэ гонзэна хши джинтэ чугэ да тока мон тхондо зэн мишэна та лагбэн тхондо тхондо харсэра тэр дэн да хши та джинтэ ак рэкэн дэн насэ чэртэнгэ таранг кэгэн гэ сончук гэн ди тэн мишэ зэна да карти дэрэнгэ Лаггунд токонд хартратэ джунд нёньёй капр кэлани хартратэ джунд магайна ранг чэмтэн кэган сонч жулакани кси антурчэ дочэсэр тотогто да ниа маучи хэмба мау шомишэна та чугнди гормунд токонд та волун дэпи хонстонд токонд скот волун дэпи хонстонд корни так зу кан изитана тачи джинта тачу томтэстэ на тондона Тачи кугому то сирачик тергуга зидали ди томтен дена ди томтену гарамба ди 산토도 시가 챘다. 또 연담다 고는.